ቱርክባይም ሸሽነኝ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክባይም ሸሽነኝ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክባይ የምሸሽ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክባይ የምሸሽ ፈረሱ አባታጠቅ ስሙ ቴዎድሮስ

መቅደን አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት

አውሮፓም ያውቀዋል አፍሪካም ያውቀዋል እስያም ያውቀዋል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክ ባይ የምሸሽ ነኝ ወይ

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ ወይ እንዳጼ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኛ